0: ሽታ ማታ በሽታ ይላይ በሽታ ላመጣ ባንቻሩ በግዳም በሶስቱ መንደር የሽማግሌ ልጅ ተብዬ ነበር የው ባንተ በኩል ስሜ ሲሰበር አንተ ምን አምልጭ ምን ሰው ያውቅ እንዳልመጣም ኮራው እንዳልቀር ጨነቀኝ አይ
1: አንቺም ሰውንሽና ሰው ቀጥሮ መጥፋት እርሶም ሰው ነው ሰው ቀጥሮ መጥፋት ደማ ደሞ ከንፈር አንቺ ዶዘርፊ

0: ጠጂ ግዜ ማሳለፊያ ቅራሪ ነህ እንጂ
1: ያንቺ ያለ
0: ማሬ ምዬ ማሬ
1: ከንግዲስ ወዲያን አለለማመትም
0: ጥርግበል
1: ከንግዲስ ወዲያን አለለማመንም
0: እኔ ማልፈልግ
1: እንደ ናዝሬት ፈርሚል ያንከባል
0: አልሄድም ደሞ ማለት ነው ማለት ነው አመለል ክስክስ አመለ ውዳቂ አመለል ክስክስ አመለ ውዳቂ ሰንጋ ፈረስ አስረ አህያ ናፋቂ